ሓይሳብ መተንስየትት መከለሲእሊ ክፋል ምነጽበጡ እፍሃም ወሰመረት ፋግራ ምግል ትግብኦ ንትመኒ ወክምዲ ማና እብታዕሊቓትኩም ወምክርኩም እግነትናፋዕ ውትሰኣላትኩም እግል ንብለስ ድሉያ ምሕና